ሁሉ የምናገርበት ሰው እንዴት ይወዳታል እንዲለኝ አይደል ግን ይሄን መደበቅ ስላልቻልኩ ነው ሁሉ ጊዜ ቶሎ እንዲመሽ ፈልጋለሁ ቶሎ ሌላ ምክንያት የለው ፎቶግራፊን አልጋ ላይ ነው ትቼው ስምሽ ሞታ

የበለጠ የሚያስደስት የለም። ሌሎቻችን ፍቅረኞቻችን ያለፉብን ተጽናንተን ተጽናንተን ጸሎት በማድረግ ሁልጊዜ አእምሯችን ሁልጊዜ በማሰብ ልክ እንዳርሉ አርገን